0: Allah ya kawo alkhairi kuma na sabai da kuma a cikin sarrafa ነገሩ ምዛ ለማቻ ያራ ደመኛ ለማሻይዋ ለሰንሰራ ደማሁ አኛው ሁሉ ተመጀራ እና የሰው ቆደ ደም ሰላም አለይኩም ወራህመቱላህ
1: Yeah.